ግን ወር ላይ ዋና ከተማችን በአዲስ አበባ የአፍሪካ መንግስታት መሪዎች ከፍ ያለ ጉባኤ አድርገው እንደነበረ ይታወሳል። ሶስት ቀናት የስብሰባ ጊዜ ውስጥ የ32 መንግስታት መሪዎች በፈጸሙት ተግባር መልካም ፈቃድ እና ቆራጥነት ካለ ልዩ ልዩ ባህልና እምነት አስተዳደርም ያላቸው ህዝቦችም ሆኑ